0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮች፣ የዕለተ አርብ ሐምሌ 3 ቀን 2018 ዓ.ም ምረት የዶቼ ቬሌ ዲደብሊው ሬዲዮ የቀጥታ ስርጭት ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ ዲደብሊው የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቶ ስለሽ አብሪያችሁ ቆያለሁ። ለዓለም ዜናው ሂሩት መለሰ ተዘጋጅታለች። በዜና መጽሔት 6 ዘገባዎችን እናስተነትናለን። በስር ላይ ስለሚገኙ ፖለቲከኞች መፈታት ጠቅላይ ሚኒስትር አብይ የሰጡት ፍንጭ፣ በአርሲ አሰኮ በግጭት የተፈናቀሉ ነዋሪዎች የድጋፍ ጥያቄ፣ የኢሰመኮ የአምስት ዓመት እግድ የመብት ጥሰቶችን ይቀንስ ይሆን፣ ለጠቅላይ ሚኒስትሩ ወቀሳ የህወሓት ምላሽ፣ በአፍሪካ የሚካሄዱ ምርጫዎች ዲያስፖራውን ማሳተፍ እንዳለባቸው መገለጹ፣ እንዲሁም አንድነት ላይ ያተኮረው የኔቶ ጉባኤ ይሰኛሉ ዘገባዎቹም። የወጣቶች ዓለም መሰናዶ፣ ዝምታ ሰባሪ አዳጊ ሴቶች፣ የመጨረሻ ሰጪ የመረጃ ሰጪ መተግበሪያዎችን የንባብ ባህልን እያዳክሙ ይሆን ሲል ያጠይቃል። ስርጭታችን በሳተላይት ይተላለፋል። በኢትዮ ሳት ወይንም ኤንኤስኤስ 12 በ10985 ሜጋ ሄርዝ ሆሪዞንታል ዲደብሊው 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ ኤምኢኤች 01 ወይንም ኢኤኤች 01 ነው። ፈልጉን። በኢንተርኔት ለምትከታተሉን ዲደብሊው አማሪክ በተባለው መተግበሪያ በተንቀሳቃሽ ስልክና ታብሌትም መከታተል ይቻላል። በፌስቡክ ዲደብሊው አማሪክ ዝግጅታችን በቀጥታ ሲስተራጭ ማድመጥ አስተያየት መስጠት ትችላላችሁ። የቀጥታ ስርጭታችን በቴሌግራምና በዩቲዩብም መከታተል፣ በዋትሳፕ ዝግጅቶቹ ማግኘት ይቻላል። አስተናጋጃችሁ ማንተጋፍቶ ስለሽ ነኝ። ለዓለም ዜናው ሂሩት መለሰ። መልካም ቆይታ።
0: የዲደብሊው
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። ከዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የተጠረዙ ስደተኞች በተያዙበት ሆቴል ውስጥ በገዳዩ በኢቦላ ቫይረስ እንደተያዘ የሚጠረጠር ቢያንስ አንድ ሰው ተገልሎ እንደሚገኝ የተጠራጆቹ ጠበቆች ተናገሩ። በዚሁ ሆቴል ውስጥ ከኢትዮጵያ፣ ካንጎላና ከሞሪቴኒያ መሆናቸው የተገለጸ 17 ስደተኞች እንደሚገኙበት አሶሲየትድ ፕሬስ ዘግቧል። ማላዊ 38,000 ዜጎቿን በአንድ ወር ውስጥ ከደቡብ አፍሪካ ወደ ሀገራቸው መመለሷን ዛሬ አስታውቃለች። በፈረንሳይ ዜና አገልግሎት ዘገባ መሰረት ወደ ሀገራቸው በመመለስ ላይ ከነበሩት የማላዊ ዜጎች መካከል 6ቱ መንገድ ላይ ታመው ሞተዋል። የጀርመን እግር ኳስ ፌዴሬሽን በመጻሩ ዲኤፍቢ ፕሬዝዳንትና ምክትላቸው ለጀርመን ብሔራዊ ቡድን አሰልጣኝነት ከታጩት ከዩርገን ክሎፕ ጋር ለመነጋገር ዛሬ ወደ ኒውዮርክ ተጓዙ። የቀድሞው የቦሩሲያ ዶርትሙንድና የሊቨርፑል እግር ኳስ ክለቦች አሰልጣኝ የነበሩት ክሎፕ ከአንድ ሳምንት በፊት ከጀርመን ብሔራዊ ቡድን አሰልጣኝነት የለቀቁትን ዩሊያን ናግልስማንን እንዲተኩ የተፈለጉ ዋነኛ እጩ ናቸው። ዜናው በዝርዝር። ዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የጠረዘቻቸው ስደተኞች በተያዙበት ሆቴል በኢቦላ የተጠረጠሩ ሰዎች እንዳሉ ተነገረ። ከዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የተጠረዙ ስደተኞች በተያዙበት ሆቴል ውስጥ በገዳዩ በኢቦላ ቫይረስ እንደተያዘ የሚጠረጠር ቢያንስ አንድ ሰው ተገልሎ እንደሚገኝ የተጠራጆቹ ጠበቆች ተናግረዋል። ጠበቆቹ እንዳሉት የሀገሪቱ ፕሬዝዳንት ቴዎዶር ኦቢያንግ ንግዌማ ቦሶጎ ንብረት በሆነው በዚሁ ሆቴል ውስጥ ከኢትዮጵያ፣ ካንጎላና ከሞሪቴኒያ መሆናቸው የተገለጸ 17 ስደተኞች እንደሚገኙ አሶሲየትድ ፕሬስ ዘግቧል። ስደተኞቹ ወደ ኢኳቶሪያል ጊኒ የተወሰዱት የትራምፕ አስተዳደር ከሶስተኛ ሀገር ጋር በሚያደርገው ስምምነት መሰረት መሆኑም ተገልጿል። አሶሲየትድ ፕሬስ ማንነታቸው እንዲጠቀስ ያልፈለጉ ዓለም አቀፍ የጠበቆች ማህበር ህብረት ባወጡት መግለጫና ከሁለቱ ተጠራጆች ጋር ባደረገው ቃለ ምልልስ መሰረት ባለፈው ሳምንት በህክምና አልባሳት የተሸፈኑ ባለሙያዎች አንድ በኢቦላ እንደተያዘ የሚጠረጠር ግለሰብ ወደ ሆቴሉ አምጥተው ስደተኞቹ ከሚጎኙበት ፎቅ በታች ባለው የሆቴሉ ክፍል ውስጥ አስቀምጠውታል። ሁለት ተጠራጆች ለአሶሲየትድ ፕሬስ እንደገለጹት አንድ ሐኪም ግለሰቡ በኢቦላ ተይዟል ተብሎ እንደሚጠረጠር ነግሯቸዋል። ሌላም በኢቦላ የሚጠረጠሩ ሴት በዚህ ፎቅ ላይ ትገኛለችም ብለዋል። ማላዊ 38000 ዜጎቿን በአንድ ወር ውስጥ ከደቡብ አፍሪካ ወደ ሀገራቸው መመለሷን ዛሬ አስታውቃለች። በፈረንሳይ ዜና አገልግሎት ዘገባ መሰረት ወደ ሀገራቸው በመመለስ ላይ ከነበሩት የማላዊ ዜጎች መካከል 6ቱ መንገድ ላይ ታመሙተዋል። የዚምባብዌ መንግስት 21300 የኡጋንዳ መንግስት ደግሞ 1100 ዜጎቹን ከደቡብ አፍሪካ ወስዷል። በቡድን የተደራጁ ደቡብ አፍሪካውያን ህገወጥ የሚሏቸውን የውጭ ዜጎች ማሳደዳቸውን ካጣጣፉበት ካለፈው ግንቦት ወር መጨረሻ አንስቶ በርካታ የጋና፣ የናይጄሪያ፣ ኡጋንዳና የዚምባብዌ ዜጎች ደቡብ አፍሪካን ለቀው ወጥተዋል። ማላዊ ዜጎቿን ለመመለስ ከ750 በላይ አውቶቡሶችን አሰማርታ ነበር። የደቡብ አፍሪካ ፖሊስ ከዚህ ቀደም በጸረ ስደተኞች የተቃውሞ እንቅስቃሴ አንድ ኢትዮጵያዊ፣ ሁለት የሞዛምቢክና አንድ የማላዊ ዜጋ መገደላቸውን ማሳወቋ ይታወሳል። የሱዳኑ የኮሌራ ወረርሽኝ በጦርነት ምክንያት ሊባባስ እንደሚችል የዓለም የጤና ድርጅት አስጠነቀቀ። ድርጅቱ በሱዳኑ ጦርነት ምክንያት በርካቶች በመፈናቀላቸውና የዝናብ ወቅትም እየመጣ ስለሆነ ሰብአዊ ቀውሱን ሊያባብሰው ይችላል ሲል አስጠንቅቋል። ከአስር ቀናት በፊት ሱዳን መግባቱ የታወጀው የኮሌራ ወረርሽኝ ቢያንስ 114 ሰዎችን ሲገድል ሌሎች 1300 ሰዎችን መያዙን የዓለም የጤና ድርጅት አስታውቋል። በተለያዩ የሀገሪቱ ግዛቶች የተስፋፋው ኮሌራ በተለይ በዳርፉርና በኮርዶፋን ግዛቶች የእርዳታ አቅርቦትና የጤና ባለሙያዎች ጥረት ከፍተኛ ተግዳሮት ሆኖ ቀጥሏል። ኮሌራ ተመልሶ መከሰቱን የተናገሩት በሱዳን የዓለም የጤና ድርጅት ሽብሌ ሳህባኒ በበሽታው የሚሞቱት ሰዎች መጠን በጣም ከፍተኛ መሆኑን ገልጸው ዝናብ ሲጀመር ደግሞ ይባባሳል ተብሎ እንደሚጠበቅ አስጠንቅቀዋል። ይህ ዶችቨለ ዲደብሊው ነው። ኢራን መሰረተ ልማቶቿ ኢላማ ለሆኑባቸው ጥቃቶች እስራኤልን መደብደብን ጨምሮ ያጸፋ ጥቃቶች ከመፈጸም እንደማትቆጠብ ዛሬ ዛተች። የሀገሪቱ የደህንነት መስሪያ ቤት ዋና ኃላፊ መሐመድ ባግሄር ዛሬ በኢራን ቴሌቪዥን በሰጡት መግለጫ ማናቸውም በኢራን መሰረተ ልማቶች ላይ የሚሰነዘር ጥቃት ያጸፋ ጥቃት እንደሚጠብቀው አስጠንቅቀዋል። ለነዚህ ጥቃቶች ተጠያቂና ወንጀለኛ ጽዮናዊ አገዛዝ ሲሉ የጠሩትም ከዚህ የሚያመልጥ እንደማይሆንም አስታውቀዋል። ዩናይትድ ስቴትስ እና ኢራን ከሶስት ሳምንት በፊት ከተፈራረሙት የመግባቢያ ስምምነት ወዲህ በዚህ ሳምንት ቀላል የማይባል ጥቃትና ያጸፋ ጥቃት ተለዋውጠዋል። የዩናይትድ ስቴትስ ጦር ረቡዕ ለሐሙስ አጥቢያ 90 የኢራን ወታደራዊ ይዞታዎች ላይ ከባድ ድብደባ ማካሄዱን አስታውቋል። ይሁንና ኢራን ዋሽንግተን የኢራኑ የበላይ መሪ አያቶላ አሊ ሐሜኒን የቀብር ስነ ስርዓት ለማዳከም የሲቪል መሰረተ ልማቶችንም ኢላማ አድርጋለች ስትል ከሳለች። ኢራን እንዳለችው በዚህ ጥቃት ዋና ከተማይቱንና የሐሜኒ የትውልድ ከተማ ማሻድን የሚያገናኙ ድልድዮችንና የባቡር ሐዲዶች ጥቃት ተፈጽሞባቸዋል። ትናንት ምሽት ደግሞ ዩናይትድ ስቴትስና እስራኤል የኢራን ብቸኛው የሲቪል የኒውክሌር ተቋም ቡሼር አቅራቢያ የሚገኝ አንድ ወታደራዊ ጦር ሰፈርን አጥቅተዋል። እስራኤል በበኩሏ አስፈላጊ ሆኖ ከተገኘ በኢራን ላይ ወታደራዊ ዘመቻውን ለመቀጠል ዝግጁ መሆኗን የእስራኤል መከላከያ ሚኒስትር እስራኤል ካትስ አስጠንቅቀዋል። በደቡባዊ ስፔን ከሰደድ እሳት ለማምለጥ የሞከሩ 12 ሰዎች ሲሞቱ 23 ደግሞ የደረሱበት አለመታወቁን ባለስልጣናት ዛሬ አስታወቁ። የእሳት አደጋ ሰራተኞች እሳቱን ለመቆጣጠር እየታገሉ ነው። ባለስልጣናት ከሟቾቹ አንዱ ብቻ ስፔናዊ፣ የተቀሩት ግን በአንድ ስፍራ እንዲጠለሉ የተላለፈላቸውን መመሪያ ችላ ያሉ የውጭ ዜጎች መሆናቸውን ተናግረዋል። ሟቾች የተባሉትን ከማድረግ ይልቅ እሳቱ በፍጥነት ከተስፋፋበት በአልሜሪያ ክፍለ ሀገር ከሚገኘው ከሎስ ጋላርዶስ ከተማ በመኪና ለማምለጥ መሞከራቸውን አንድ የአደጋ ሰራተኛ ተናግረዋል። አካባቢው ታዋቂ የረፍት ጊዜ ማሳለፊያና የበርካታ የውጭ ዜጎች መኖሪያም ነው። በተለይ ፈረንሳዮች፣ እንግሊዞችና የቤልጅየም ዜጎች የሚያመዝኑበት ነው። ከመካከላቸው የተሳፈሩበት መኪና መሪ በስተቀኝ በመሆኑ በመኪና ውስጥ ሞተው የተገኙ 4 ሰዎች እንግሊዛውያን ሳይሆኑ እንዳልቀረ ተገምቷል። ሌሎች 7 ሰዎች ደግሞ ከመኪና ወርደው ከስፍራው ለመውጣት የወጣው እቅድ አካል ባልሆነ መንገድ በእግር ለማምለጥ ሲሞክሩ መሞታቸውም ተነግሯል። 23 ሰዎች መጥፋታቸውን የተናገሩት ባለስልጣናቱ ምናልባት ከጫካ ውስጥ መውጣት ያልቻሉ ሊሆኑ እንደሚችሉም ገምተዋል። የጀርመን እግር ኳስ ፌዴሬሽን በምህጻሩ ዲኤፍቢ ፕሬዝዳንትና ምክትላቸው ለጀርመን ብሔራዊ ቡድን አሰልጣኝነት ከታጩት ከዩርገን ክሎፕ ጋር ለመነጋገር ዛሬ ወደ ኒውዮርክ ተጓዙ። የቀድሞ የቦሩሲያ ዶርትሙንድና የሊቨርፑል እግር ኳስ ክለቦች አሰልጣኝ የነበሩት ክሎፕ ከአንድ ሳምንት በፊት ከጀርመን ብሔራዊ ቡድን አሰልጣኝነት የለቀቁትን ዩሊያን ናግልስማንን እንዲተኩ የተፈለጉ ዋነኛ እጩ ሆነዋል። የጀርመን ብሔራዊ ቡድን በመካሄድ ላይ ባለው በ32ኛው የዓለም እግር ኳስ ዋንጫ የጥሎ ማለፍ ጨዋታ በፓራጓይ ቡድን ተሸንፎ ከውድድሩ መሰናበቱ የጀርመን እግር ኳስ አፍቃሪዎችንና የፌዴሬሽኑን ባለስልጣናት በእጅጉ ካስቆጣና ከአሰልጣኝነት እንዲነሱም ግፊቱ ከበረታባቸው በኋላ ነበር ናግልስማን ከኃላፊነታቸው የለቀቁት። የፌዴሬሽኑ ልዑካን ከክሎፕ ጋር የሚያካሄዱት ንግግር ዛሬ ማምሻውን ይጀመራል ተብሎ ይጠበቃል። በአሁኑ ጊዜ በሬድቡል ኩባንያ ስር በዓለም አቀፍ ደረጃ የተደራጁ በርካታ የእግር ኳስ ክለቦችን የሚያስተዳድረው አካልን የሚመሩት ክሎፕ በተለያዩ ጊዜያት የጀርመን ብሔራዊ ቡድን አሰልጣኝ የመሆን ፍላጎት እንዳላቸው ተናግረዋል። ይሁንና በጀርመን ዜና አገልግሎት ዲፒኤ ዘገባ መሰረት ክሎፕ የጀርመን እግር ኳስ ቡድን አሰልጣኝ ለመሆን ከኩባንያው ጋር ከተፈራረሙበት እስከ ጎርጎሮሳዊ 2029 ድረስ ከሚዘልቀው የሥራ ውላቸው ነፃ እንዲሆኑ ድርድር መካሄድ ይኖርበታል። ዛሬ ኒውዮርክ የሄዱት የጀርመን እግር ኳስ ፌዴሬሽን ኃላፊዎች በጉዳዩ ላይ የሬድቡል ኩባንያ ዋና ስራ አስኪያጅን ያነጋግራሉ ተብሎ ይጠበቃል። ይህ ዶች ቨለ ዲደብሊው ነው። ዶች ቨለ ዜናውን ለማብቃት ነው ዋና ዋና ርዕሶቹ። ከዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የተጠረዙ ስደተኞች በተያዙበት ሆቴል ውስጥ በገዳዩ በኢቦላ ቫይረስ እንደተያዘ የሚጠረጠር ቢያንስ አንድ ሰው ተገልሎ እንደሚገኝ የተጠራዦቹ ጠበቆች ተናገሩ። በዚህ ሆቴል ውስጥ ከኢትዮጵያ፣ ከአንጎላና ከሞሪቴኒያ መሆናቸው የተገለጸ 17 ስደተኞች እንደሚገኙበት አሶሲየትድ ፕሬስ ዘግቧል። ማላዊ 38,000 ዜጎቿን በአንድ ወር ውስጥ ከደቡብ አፍሪካ ወደ ሀገራቸው መመለሷን ዛሬ አስታወቀች። በፈረንሳይ ዜና አገልግሎት ዘገባ መሰረት ወደ ሀገራቸው በመመለስ ላይ ከነበሩት የማላዊ ዜጎች መካከል 6ቱ መንገድ ላይ ታመው ሞተዋል። የጀርመን እግር ኳስ ፌዴሬሽን በመጻሩ ዲኤፍፒ ፕሬዝዳንትና ምክትላቸው ለጀርመን ብሔራዊ ቡድን አሰልጣኝነት ከታጩት ከዩርገን ክሎፕ ጋር ለመነጋገር ዛሬ ወደ ኒውዮርክ ተጓዙ። ዜናው በዚሁ አበቃ።
1: ዜናውን ሂሩት መለስ አሰማችን። ወደ ዜና መጽሔት እንሻገር።
0: የዜና መጽሔት።
1: የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በልዩ ልዩ ፖለቲካዊ ምክንያቶች በእስር ላይ የሚገኙ ኢትዮጵያውያን ከእስር ሊለቀቁ የሚችሉበት ዕድል ስለመኖሩ ፍንጭ ሰጡ። ጠቅላይ ሚኒስትሩ ማክሰኞ ዕለት በነበረው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ መንግስታቸው የሃይማኖት አባቶችንና ትልልቅ ሰዎችን ተጠቅሞ በተቻለ መጠን በእስር ላይ ያሉ ሰዎችን ለመፍታት ፍላጎት እንዳለው ጠቁሟል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባለው።
3: የአምስት ዓመታት የሥራ ዘመኑ ማክሰኞ ዕለት ያበቃው የሕዝብ ተወካዮች ምክር ቤት የመጨረሻ ጉባኤ ላይ ዘለግ ያለ ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የንግግራቸው መቋጫ ላይ በእስር ላይ ስለሚገኙ ፖለቲከኞች መፈታት ፍንጭ ሰጥተዋል።
4: የሃይማኖት አባቶች፣ ትላልቅ ሰዎች ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት፣ በውጭ አገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል።
3: ኢትዮጵያ ውስጥ በልዩ ልዩ ፖለቲካዊ ምክንያቶች በሽብርና

0: አንዱ መልስ አገኘ ብለን ፖዘቲቭሊ ነው የምንወስደው።
1: የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሁሉን አቀፍ ሀቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ሲል መጋቢት 30 ቀን 2018 ዓ.ም ባወጣው መግለጫ በፖለቲካና በማንነት ምክንያት ለእስር የተዳረጉ ያላቸው ፖለቲከኞችና የመገናኛ ብዙሀን ባለሙያዎች እንዲፈቱ ጠይቋል። ትብብር ለኢትዮጵያ አንድነት የተባለው ስብስብም ይህንን ጥያቄ በጉልህ ለመንግስት ሲያቀርብ ነበር። የኢህአፓ ፕሬዚዳንት አብርሃም ሃይማኖት የትኞቹ እንደሆነ ባይጠቅሱም ሊፈቱ የሚችሉ እስረኞች ስለመኖራቸው መረጃ እንዳላቸው ዛሬ ለዶይቼ ቬለ ጠቁመዋል።
2: ትብብራችን እስረኛ እንዲፈታ ተደጋጋሚ ድምጾችን በመግለጫም እንዲሁም ከባለስልጣናት ጋርም በተለያዩ ስብሰባዎች ስንገናኝ አንስተናል። በቅርቡም በተለያዩ መድረኮች ላይ ያው ይህ ፍንጭ ተሰጥቶናል፣ እንደሚፈቱ ተነግሮናል።
1: የእስረኞችን መፈታት ጥያቄን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ታህሳስ ላይ ባደረገው ጥሪ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠይቆ ነበር። የህብር ኢትዮጵያው ሊቀመንበር አቶ ግርማ በቀለ በጠቅላይ ሚኒስትሩ የተነገረው ፍንጭ በበጎ የሚታይ ቢሆንም ግን ዘላቂ ሰላምና የችግር አፈታት ሂደት ላይ ዘላቂ መፍትሄ እንደማይሆን ያምናሉ።
0: የሚባሉት ለአንድ ወቅት የፖለቲካ ፕሮፓጋንዳ ፍጆታ ነው ወይስ የምር ነው? የምርስ ከሆነ ዘላቂ መፍትሄ በዚህ መልክ ነው የሚመጣው ወይስ ሁሉን አቀፍ አሳታፊ ሀቀኛ የብሔራዊ መግባባትና እርቅ መንፈስ የሚወርድበት በጫካ የሚገኙትንም የተለያየ አቋም ወስዶ ያሉትን ፓርቲዎች ሁሉ የሚያሰባስብ ሀቀኛ የምክክርና ድርድር መድረክ ነው መዘጋጀት ያለበት ወይስ በብትቅጣቂ አንዳንዱን ጥያቄ ዛሬ ለአንድ ነገር መልስ፣ ሌላውን ጥያቄ ነገ ለአንድ ውጥረት ማስተንፈሻ እያዋልን የምንሄድበት አማራጭ ነው ያለን የሚለው ነገር ጥያቄ ውስጥ ነው።
1: ትብብር ለኢትዮጵያ አንድነት እንደሚለው ደግሞ እስረኞቹ ያለምንም ቅድመ ሁኔታ ሊፈቱ ይገባል።
2: ሁሉም የፖለቲካ እስረኛ በመነጣጠል ሳይሆን በአጠቃላይ እንዲፈታ እኛም እንደ አንድ ሰላማዊ ታጋይ ጥረት ያደረግን ነው። ትግላችን እነርሱ ተፈተው ጦርነቱን እስኪቆም ተጠናክሮ የሚቀጥል ይሆናል።
1: ወደ ሀገራዊ ጉባኤ ለመግባት ጫፍ ላይ የደረሰው ሀገራዊ ምክክር ኮሚሽን ይህንን ጉዳይ እንደሚያስፈጽም በተደጋጋሚ መግለጡ አይዘነጋም። ሆኖም ለምን የፖለቲካ እስረኞችን አታስፈቱም በሚል በቅርቡ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ ባስታወቁት የአብን የፓርላማ ተመራጭ የሆኑት ደሳለኝ ጫኔ ጥያቄ የቀረበለት ኮሚሽኑ እኛ አክቲቪስቶች አይደለንም የሚል ምላሽ መስጠቱ በወቅቱ ውዝግብ ማስነሳቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ግን መንግስታቸው እስረኞችን የመፍታት ፍላጎት ያሳየበትን ምክንያት ማክሰኞ ዕለት ሳይጠቅሱት አላለፉም።
3: ለኢትዮጵያ ሲባል ልክስ ለውጡን ስንጀምር የነበረው አይነት አፕሮች መከተል ያስፈልጋል።
1: ለዲደብሊው ሰለሞን ሙጭ ከአዲስ አበባ።
4: በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ግንቦት 23 እና 24 ቀን 2018 ዓ.ም በአካባቢው ደርሶ በነበረው ጥቃት የተፈናቀሉ ነዋሪዎች በእርዳታ አቅርቦቶች መቋረጥ መቸገራቸውን ገለጹ። አስተያየታቸውን ለዶይቼ ቬለ የሰጡ ተፈናቃዮች በጥቃቱ ወቅት በደረሰባቸው የቤት ቃጠሎና የንብረት ውድመት ወደ መኖሪያ ቀያቸው ለመመለስም ከፍተኛ ድጋፍ እንደሚያስፈልጋቸው ተናግሯል። አካባቢው ላይ አሁንም የታጣቂዎች እንቅስቃሴ ስለመኖሩም ነዋሪዎች ጥርጣሬ እንዳላቸውን ስጋታቸውን ገልጿል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ ልኮልናል።
5: በብዙ መልኩ መነጋገሪያ ሆኖ የነበረው በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 ቀን ለሁለት ተከታታይ ቀናት በታጣቂዎች ጥቃት ደርሶባቸው በተለይም በስፋት ከጨፋ ቀበሌ የተፈናቀሉት ነዋሪዎች አሁንም ድረስ በአጎራባች ቀበሌያት ተጠልለው እንደሚገኙ ለዶይቼ ቬለ በሰጡት አስተያየት ገልጸዋል።
6: የተፈናቀሉት እሪቻ የሚባል ጎረቤት ደብር፣ እሪቻ ቅዱስ ሚካኤል፣ እሱንቲ ቅድስት ማርያም አሰኮ ወረዳዋ ላይ ደግሞ ደጋ አካባቢ አለ ላይ ሪቡ የሚባል በያለበት ተሰግስጎ ነው ያለው። ህዝቡ ምንም በቃ ውልልን ያለው የሚሰግድበትም ተቃጠለ፣ ቤቱ እንዳለ ተቃጠለ። ምን ላይ ይገባል? ይግባ ይባል ራሱ ምን ላይ ይገባል? መግቢያ ነገር የለው።
5: ተፈናቅለው የሚገኙት ሌላው አስተያየት ሰጪ
7: እኔ እዛው ነው ያለሁት፣ እዛው ሀገሩ ነው ያለሁት እኔ በአዲስ አሁን የሞተ የለም፣ ግን ያው አሰጣቱ ላይ ምንም የለ። እኛም ደግሞ እንደራስቀን ማስረውን ነበር በል። ለምን እዛ ሄዳችሁ ቤታችሁ ሲቃጠል ለምን አያችሁ? ያሁን ምንም ነገር አልተረዳውም። እናትም እጦራለሁ፣ እናቴም የእናቴ እንደተፈጥሮ

0: ተቃጥሏል። ሲቃጠል ያው ከህብረተሰቡ ጋር እንደዚያ ነው የተቃጠለው። ወደ 160 ቤት የተቃጠለው የእኛም ተቃጥሏል። እኔ አምና ነበረ 2016 ነሐሴ 7 የወጣ ነው። ቤተክርስቲያኑም ግምጃ ቤት ነበርኩ ገብርኤል ማለት ነው። በአሁኑ የተቃጠለባቸው ሲባል በአሁኑም እኔ ራሱ ለዚህ ተቃጥሎብኛል።
1: አሁንም ድረስ በአካባቢው ላይ የታጣቂዎች የጥቃት ሙከራ ማስተዋላቸውን የገለጹት ሌላኛው አስተያየት ሰጪ ተፈናቃይ ነዋሪዎች በስፋት የተፈናቀሉባቸው አካባቢዎች ላይ አዲስ ጥቃት ባይኖርም የተፈናቀለው ማህበረሰብ ግን የተለያዩ ችግሮችን እያሳለፈ እንደሚገኝ ጠቁመዋል።
2: እዚህ ኢሙ መሀከል ላይ መሻገሪያ ወንዝ ሲሻገሩ እዛ ላይ እያደፈጡ ቄሱ የቤተ ክርስቲያን ዋና አስተዳዳሪ ነበረ። የገብርኤል የተቃጠለው ቤተ ክርስቲያን መንገድ ላይ ጠብቀው ከሶስት ታጣቂዎች ጋር ሲሄዱ ያው መሳሪያም ይዘው ተለያዙ። በመሳሪያ በመያዛቸው ዳኑ። መንገድ ላይ ኢሙ የምትባል ውሃ አካባቢ አድፍጠው ነው እሱ ዳነ ባሳር እንጂ ሌላ የለም። ተታኩሰው ሰው ደርሶላቸው ከላይ ወጥተዋል። አሁን ጥቃት የለም አልሰማሁም። እኔ ሸሽቷል፣ ሰው ቤቱም ተቃጥሏል። ምን ሊያደርግ ከቀደም መንደሮች ተቃጥለዋል። መንግስት ይህንን ነገር አሁን ተሯሩጦ አንድ ነገር ካላደረገ ሰው ሲቸግረው ሲርበው ሲጨነቅ ሌላው ሲገባል ተብሎ ነው መሰጋው። ሀገር እንዲበጠበት ሳይሆን ሀገር ሰላም እንዲሆን ነው የምፈልገው።
1: ዶይቼ ቬለ ለተፈናቃዮቹ ስለሚደረግ ድጋፍና ክትትል ጥያቄ ያቀረበላቸው የአርሲ ዞን ኮሚኒኬሽን ኃላፊ አቶ ሶሪ ወጊ ግንቦት 23ና 24 በታጣቂዎች በደረሰው ጥቃት ለተፈናቀሉ የአሰኮ ወረዳ ነዋሪዎች ብርቱ ክትትል ሲደረግ መቆየቱን ገልጸዋል። ከ90% በላይ ተመልሰዋል። አሁን መሬት ላይ መሰራት ያለበት ስራ ተሰርተው ድጋፍም እየተደረገላቸው ነው። እስከ መጨረሻው ጠንካራ ክትትል እያደረግን ነው። ችግርም ካለ ወርደን የምናጣራ ነው የሚሆነው። የአካባቢው ተፈናቃዮች ግን በርካቶች ወደ ቀያቸው ተመልሰዋል በሚለው አስተያየት አይስማሙም። አንድም በጸጥታ ስጋት፣ ሁለትም የነበረባቸው ንብረት ቀያቸው በመውደሙ በሚባለው ልክ ተፈናቃዮች ወደ ቀያቸው እየተመለሱ አለመሆናቸውንም ነው የሚያስረዱት።
2: በቴሌቪዥን በአንዳንድ ሳይ ህዝቡ ገብቷል እየተባለ መድኃኔዓለምም ያው ቤተክርስቲያኑ እንደተዘጋ ነው፣ ታቦቱ እንደሸሸ ነው፣ ህዝቡም እንደሸሸ ነው። ሬልም ያው ቤተክርስቲያኑ ተቃጥሎ ታቦቱ ብቻ ያው ሬቻ እንደገባ ነው። በቃ እንትን ነገር የለም፣ እርዳታ ምንም ቆሟል። ብዙ በስቃይ ላይ ነው ያለው።
1: የአርሲ ዞን ኮሚኒኬሽን ኃላፊው አቶ ሶሪ ግን ያው በፊት ከተከሰተው ጥቃት ሌላ አዲስ ጥቃት የለም። አሁን እንደሚባለው ብዙዎች ወደ ቀያቸው አልተመለሱም። የእርዳታ ችግርም አለ የምለውን መረጃ እኛ የለንም። እኛ ያለን መረጃ ሁሉም ወደ ቀየው እንዲመለስ ብርቱ ስራ እየተሰራ መሆኑን ነው። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ማክሰኞ ለህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት በአርሲ አሰኮ ተከስቶ በነበረው ጥቃት የመንግስት ጸጥታ ኃይሎችና ሲቪሎችን አካተው 11 ሰዎች መሞታቸውንና የተፈናቀሉትን ወደ ቀያቸው የመመለስ ስራ እየተሰራ መሆኑን መግለጻቸው ይታወሳል። ጠቅላይ ሚኒስትሩ አካባቢው ላይ የተከሰተውን ጥቃት የሃይማኖት ግጭት አድርጎ ማቅረብ የሚኮነን ነው ማለታቸውም አይዘነጋም። የአካባቢው ተፈናቃዮች እንደሚሉት
2: በዛን ጊዜ የሞቱት አንድ ላይ 11 ሰው ነው የሞተው። በ2018 22 ሰው ነው የሞተው። ምንሻም ሲቪሉ ሲል
1: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: ኢትዮጵያ ውስጥ ግጭት፣ የጸጥታ ችግርና መፈናቀል፣ ህገወጥ የሲቪል ሰዎች ግድያና የአካል ጉዳት፣ የዘፈቀደና የተራዘመ እስር፣ የሰብአዊ መብት ጥበቃ ስጋት ሆኖ እንደሚቀጥሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጠ። በሰብአዊ መብት ጥበቃ ላይ የሚሰራ አንድ አገር በቀል ሲቪክ ድርጅት የኢሰመኮን ስጋት እንደሚጋራ ጠቅሶ ግጭቶችንና መፋጠጦችን ማርገብ ስጋቶቹን ለመቀነስ ዋናው መፍትሄ እንደሚሆን ጠቅሷል። ሰለሞን ሙጬ ከአዲስ አበባ ተጨማሪ አለው።
4: የኢትዮጵያ ሰብአዊ መብቶች ኮሚሽን ለሚቀጥሉት 5 ዓመታት እንደሚያከናውነው ይፋ ባደረገው የረጅም ጊዜ እቅድ ወይም ስትራቴጂ ላይ በሰብአዊ መብቶች ትግበራ ላይ ከፍተኛ ተጽዕኖ ይኖራቸዋል ተብለው የሚጠበቁ ያላቸውን ዋና ዋና ስጋቶችን ዘርዝሯል። በዋናነት ግጭት፣ የጸጥታ ችግርና መፈናቀል፣ ህገወጥ የሲቪል ሰዎች ግድያና የአካል ጉዳት፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ፣ ማሰቃየት፣ ኢሰብአዊ አያያዝና ሌሎች ከባድ ጥሰቶች እንደሚቀጥሉ ጠቅሷል። ከዚህም ባሻገር ከግጭት ጋር የተያያዘ ወሲባዊ ጥቃትን ጨምሮ ወሲባዊና ጾታን መሰረት ያደረጉ ጥቃቶች፣ በሲቪል ሰዎችና መሰረተ ልማቶች ላይ የሚፈጸሙ ጥቃቶች፣ የሀገር ውስጥ መፈናቀልና የሰብአዊ ድጋፍ ፍላጎቶች፣ የታጠቁና የጸጥታ አካላት መበራከት፣ ከባድ የሰብአዊ መብት ጥሰቶች፣ የሰላማዊ ዜጎችን ህይወት፣ ክብርና ደህንነት መፈታተናቸውን ይቀጥላሉ በማለት ይህም የፍትህ፣ የጤና አገልግሎት፣ የትምህርት፣ የሰብአዊ ድጋፍ ተደራሽነትን ያስተጓጉላል ብሏል። በሰብአዊ መብት ጥበቃ ዙሪያ ከሚሰሩ ጥቂት ሀገር በቀል ሲቪክ ድርጅቶች አንዱ የሆነው ቅድሚያ ለሰብአዊ መብቶች ኢትዮጵያ ይህንን የኮሚሽኑን ስጋት እንደሚጋራው የድርጅቱ ምክትል ዋና ዳይሬክተር መብርሄ ብርሃነ ዛሬ ለዶቼ ቬለ ገልጸዋል።
5: የባለፉት 5 ዓመታት ኢሰመኮ በሰብአዊ መብቶች ዙሪያ ከዚህ ቀደም ከነበረው ኮሚሽን በተሻለ መንገድ ሲንቀሳቀስ እንደነበረ ምንም ያው ክፍተቶች አሉ፣ ግን የሚቻለውን ያህል ግን ሲንቀሳቀስ እንደነበረ ምንም የሚያጠራጥር አይደለም። እውነት ለመናገር አዲስ ኮሚሽነር ከመጣም በኋላ ጀምሮ ያለው ነገር በፊት ከነበረው ትንሽ የመዋዠቅ ነገሮች ይታያሉ። ያ እንዳለ ሆኖ ግን አሁንም በተለይ የሚቀጥሉት 5 ዓመታት ሰብአዊ መብት ስጋት ናቸው የተባሉት እና ሊቀጥሉ ይችላሉ በሚሉት ላይ በእኛ በኩልም እንደ ሲቪክ ማህበር የምንስማማባቸው ናቸው። ለምን የሚባል ለምሳሌ የተራዘመ ህገወጥ እስር በተመለከተ በብዛት እየቀጠለ ያለበት ሁኔታ አለ። በብዙ የሀገራችን አካባቢዎች ሰላም ካለመኖሩ አንጻር እገታዎች ሊሆን ይችላሉ፣ ኢንሂማን ትሪትመንት አይነት፣ እንደ ቶርቸር አይነት። የሰብአዊ መብት ኮሚሽኑ እንደ ስጋት ብሎ የገለጻቸው በእውነትም እንደ ስጋት ሆኖ የሚቀጥሉበት ሁኔታ ነው ያለው።
4: ኢሰመኮ በሰብአዊ መብቶች ድርጅቶች ላይ ተጽዕኖ የሚያሳድሩ የቁጥጥር፣ የአስተዳደርና የአሰራር እርምጃዎች ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የሲቪል ማህበረሰብ አካላትን፣ ሴት ማህበራዊ አንቂዎችንና አናሳ ድምጾችን ኢላማ ያደረጉ የበይነ መረብ ትንኮሳዎች፣ ማስፈራራትና በስም ላይ የሚሰነዘሩ ጥቃቶች ነፃ የቁጥጥርና የተጠያቂነት ስርዓቶችን ሊያዳክሙ ይችላሉ፣ የተለያዩ የመረጃ ምንጮችን ተደራሽነትም ሊቀንስ ይችላል በሚል አስጠንቅቋል። አቶ መብርሄ ይህንን ስጋት ሲጋሩ ለችግሮቹ መቀጠል ተቋሚ ያሏቸውንም አብረው ዘርዝረዋል።
5: በአገሪቱ በተለያዩ አካባቢዎች ታጥቀው ከመንግስት ጋር ፍልሚያ የሚያደርጉ አካላት በሰላም ወደ ድርድር እስካልመጡ ድረስ እነዚህ ሁኔታዎች የሚቀጥሉበት ሁኔታ ነው ያለው። ከእነዚህ ታጣቂዎች ጋር ግንኙነት አላችሁ በሚል ጥርጠራ ዜጎች ለተራዘመ እስር እንዲዳረጉ፣ ለሌሎች ሰብአዊ መብት ጥሰቶች ተጋላጭ እንዲሆኑ የሚያደርጋቸው እንደሆነ ነው ማየት የሚቻለው። እንደዚሁም ደግሞ በትግራይ እና በፌዴራል መንግስቱ ያለው ግንኙነትም እንደሚታየው ስለሆነ ያም በራሱ በሰላም እስካልተፈታ ድረስ የሰብአዊ መብት ጥሰት ስጋት ሆኖ መቀጠሉ አልቀረም። አሁንም እንደምታየው የአስገዳጅ ወታደራዊ ምልመላዎች አሉ።
4: የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ ግሪጎሪያን አቆጣጠር ከ2019 እስከ 2023 ያሉት ዓመታት ለኢትዮጵያ ሰብአዊ መብቶች ጉልህ ችግሮችንም ሆነ ጠቃሚ እድሎችን ይዘው ሊመጡ እንደሚችሉ ይጠበቃል ብሏል። ተቋሙ በዚህ ጊዜ ትኩረት የሚያደርገውም የመብት ጥሰት መከላከል ላይ ስለመሆኑም አመልክቷል። ሂውማን ራይትስ ዎች የካቲት ላይ የ2026ን የዘርፉን የዓለም ሪፖርት በዘረዘረበት ግምገማው የትግራይ ክልል ጦርነት ቢጠናቀቅም ኢትዮጵያ ከባድ የሰብአዊ መብቶች ችግሮችን መጋፈጧን ቀጥላለች ማለቱ ይታወሳል። ቀጣይነት ያለው ግጭት፣ በሲቪሎች ላይ የሚፈጸሙ በደሎች፣ በመሰረታዊ ነጻነት ላይ የሚጣሉ ገደቦችና ለጥሰቶች በቂ ተጠያቂነት አለመኖር መበራከቱንም ጠቅሶ ነበር። በሌላ በኩል መጋቢት ላይ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በ41 ሀገሮች የተሰጠው የጋራ መግለጫ ኢትዮጵያ ውስጥ ሁሉም ወገኖች ግጭቱን እንዲያስወግዱ፣ ቀጣይነት ያለው የሰብአዊ መብቶች ጥሰቶችንና በደሎችን እንዲያስቆሙ፣ ሲቪሎችን እንዲጠብቁና በሁሉም የተጎዱ የኢትዮጵያ ክልሎች ውስጥ ተአማኒነት ያለው ተጠያቂነትና ፍትህ እንዲያረጋግጥ እናሳስባለን ብለው ነበር። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: ህወሓት ጠቅላይ ሚኒስትር አብይ አህመድ ከኤርትራና ሱዳን ጋር በመስራት ያቀረቡበትን ክስ አጣጣለ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ሰኔ 30 ቀን 2018 ዓ.ም የበጀት ዓመቱ የኢትዮጵያ የህዝብ ተወካዮች ምክር ቤት በማጠቃለያ መድረክ ላይ ባደረጉት ንግግር ህወሓት ኤርትራና ሱዳንን የኢትዮጵያ መንግስት ለመዋጋት ተጣምሯል በማለት በብርቱ ተችቷል። ስዩም ጌቱ ተጨማሪ አለው።
1: ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ማክሰኞ ሰኔ 30 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ንግግራቸው ክፉኛ ከተቸዋቸው አካላት አንዱ በሰሜን ኢትዮጵያ መንግስትን ለመውጋት በሰፊው እየተንቀሳቀሰ ነው በሚል ስሙ የሚነሳውን ህዝባዊ ወያኔ ሓርነት ትግራይ ህወሓትን ነው። ጠቅላይ ሚኒስትሩ በማክሰኞ ንግግራቸው ህወሓት ከኤርትራና ሱዳን ጋር በመሆን ኢትዮጵያን ለመውጋት እየተንቀሳቀሰ ይገኛል በማለት መንግስታቸው ግን ከዚያም ያለፈ ስጋት እንደሚቋቋም መግለጻቸው ይታወሳል።
6: ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካ አውድ የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለ ጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም።
1: ህዝባዊ ወያኔ ሓርነት ትግራይ ህወሓት ግን ለዚሁ ለጠቅላይ ሚኒስትሩ ማብራሪያ በሰጠው ምላሽ ፓርቲው በራሱ ለግጭት የጋበዘው የውጭ ኃይል አለመኖሩን ያስታወቀው ህወሓት ይህ መሰረተ ቢስ ነው በማለት ንግግሩንም ትግራይን ለማጥቃት የተደረገ ነው ሲል አመልክቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለዶቼ ቬለ እንደተናገሩትም
7: እኛ የምንተማመነው በራሳችን አቅም ነው። እኛ የህልውና አደጋ ደርሶብን ብለን እንደምንዘጋጀው የተዘጋጀ አካባቢ ካለ የራሱ ጉዳይ ነው። መውቱ ነው ደግሞ መሬታችን ወሮ ያዘውን መሬት ይስጠን በሰላማዊ መንገድ፣ ተፈናቃዮቻችን ይመለሱ በሰላማዊ መንገድ፣ ፖለቲካሊ ችግሮቻችን ዲያሎግ እናደርግ እያልን ያለ ነው። ኢትዮጵያውያንን ብለን አስበን እኮ ነው በዲቪር በፕሪቶሪያም ተስማምተን የፕሪቶሪያ ስምምነት እንዲፈጸም 3 ዓመት ጅቦት አድርገን ተቋቁመን ችግሩን ይህን ያለ ነው። ግን ኢትዮጵያ እየገፋችን ነው አሁንም። ስለዚህ የራሱን ጣጣ ራሱ ይጨርስ። እኛ በራሳችን ተማምነን ነው የምንንቀሳቀሰው። ይሁንና እንደኛ ችግር ገጥሞት ስርዓቱን የሚታገል አካል ካለ ግን መውቱ ነው። እኛም አንጠላም፣ እንደግፋለን
1: ማለት አብሮን እንሰራለን ማለት ነው
7: አይደለም። አንቃወምም፣ የራሱ ጉዳይ ነው። እኛ የራሳችን የቤት ስራ ነው ምን እየሰራን ያለ ነው።
1: በሰሜን ኢትዮጵያ አሁን ላይ የነገሰውን ውጥረት ተከትሎ በህወሓትና በኢትዮጵያ ፌዴራል መንግስት መካከል ከአራት ዓመታት በፊት የተፈረመው የፕሪቶሪያ ስምምነት አሁን አደጋ ላይ እንዳይጥለው በቅርቡ የአሜሪካ መንግስትና የአውሮፓ ህብረት እንዲሁም የተለያዩ ሰብአዊ መብት ላይ የሚሰሩ የዓለም አቀፉ ማህበረሰብ ስጋታቸውን መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ግን
6: ኢትዮጵያ አትወድቅም አይደለም አሁን ምላችሁ የወደቁ ታነሳለች።
1: የጠቅላይ ሚኒስትሩን ማብራሪያ አስታከው ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ግን
7: የውስጥ ተቃውሞው እያየለ ስርዓቱ መቆየት ይፈልጋል። ጎረቤት ሀገራት እና በተለይም ደግሞ በእኛ በህወሓት በትግራይ ህዝብ በትግራይ አመራርን ማስፋት ማላከክ ይፈልጋል። እንደዚህ አይነት እንቅስቃሴዎች የሉም። የራሳችንን ህልውና አደጋ ለመከላከል የራሳችን ዝግጅት እያደረግን እንደሆነ እየገለጽን መጥተናል።
1: ከዚሁ ጋር በተያያዘ የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ማክሰኞ ሰኔ 30 ቀን 2018 ዓ.ም የበጀት ዓመቱ የኢትዮጵያ ህዝብ ተወካዮች ምክር ቤት የማጠቃለያ መድረክ ላይ ያደረጉትን ንግግር በጠንካራው ተችተዋል። ሚኒስትሩ በቀድሞ ትዊተር የኤክስ ገጻቸው ላይ ባጋሩት ጽሑፍ የኢትዮጵያ ገዢ ፓርቲ የተረጋጋ ፖሊሲ የሌለውና የአፍሪካ ቀንድን ለስጋት የዳረገ ሲሉ ነው ትችታቸውን የሰነዘሩት። ባለስልጣኑ የኢትዮጵያን ገዢ ፓርቲ በሁለት ተቃርኖ መሀል እየተቸገረ ያለ ሲሉም በመተቸት የኢትዮጵያ ገዢ ፓርቲ ብልጽግና በአንድ በኩል ባህር ወደብ ለማግኘት የጦር ሰበቃ እያደረገ፣ በሌላ በኩል ደግሞ የሀገር ውስጥ ሽኩቻን የውጭ ኃይሎች ሸፍት አስመስሎ እያቀረበ ነው ሲሉ ወቅሰዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: በአፍሪቃ የሚካሄዱ ምርጫዎች ዳያስፖራውን ማሳተፍ እንዳለባቸው ተገለጸ። የዳያስፖራ አባላት የብሔራዊ ምርጫ ተሳትፎ በተለያዩ የአፍሪቃ ሀገራት ያለበት ደረጃ ተመሳሳይ አለመሆኑን የገለጸው የአፍሪቃ ህብረት አባል ሀገራት ቁርጠኝነት እንዲያሳዩ ሲልም ጥሪ አስተላልፏል። ለዝርዝሩ እስክንድር ፍሬው ከአዲስ አበባ።
8: የዳያስፖራ የምርጫ ተሳትፎ ማለት ከሀገራቸው ውጭ የሚኖሩ ዜጎች ማለትም የዳያስፖራ አባላት በትውልድ ሀገሮቻቸው በሚካሄዱ ብሔራዊ ምርጫዎች የመሳተፍ መብት ማለት ነው። የአፍሪካ ህብረት ሰሞኑን በግብጽ ያካሄደው ስብሰባ የእነዚህኑ ዜጎች በምርጫ የመሳተፍ መብት ከማረጋገጥ አንጻር በታዩ መሻሻሎች፣ በተስተዋሉ ክፍተቶችና የወደፊት ሁኔታ ላይ ተነጋግሯል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ውስጥ የአፍሪካ የሰላምና የጸጥታ አስተዳደር ተመራማሪ የሆኑት ዘንጌ ሲማኮሎይ እንደሚሉት ከአጉሪቱ ውጭ የሚኖሩ አፍሪካውያን ቁጥር እጅግ ከፍተኛ ነው።
9: According to the UN, around 21 million Africans live outside the continent, in addition to substantial intra-African migration.
8: የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ወደ 21 ሚሊዮን አካባቢ የሚሆኑ አፍሪካውያን ከሀገሪቱ ውጭ ይኖራሉ። በዚያው በአፍሪካ ውስጥ ካለው ከፍተኛ ፍልሰት በተጨማሪ ማለት ነው። ከሀገሪቱ ውጭ የሚኖሩ በርካታ ዜጎች ካሏቸው ሀገራት መካከል ናይጄሪያ፣ ግብጽ፣ ሞሮኮና ኢትዮጵያ እንደዚሁም ሱዳን ይገኙባቸዋል። እነዚህ ማህበረሰቦች ከኢኮኖሚ አንጻር በጣም ጠቃሚ ናቸው።
9: ናይጄሪያ፣ ኢጅፕት፣ ሞሮኮ፣ ኢትዮጵያ።
8: የዳያስፖራ አባላት የብሔራዊ ምርጫ ተሳትፎ በተለያዩ የአፍሪካ ሀገራት ያለበት ደረጃ ተመሳሳይ አለመሆኑን የአፍሪካ ህብረት ጠቁሟል። ይህንኑ ሀሳብ ያጠናከሩት ሲማኮሎይ በርካታ ሀገራት በተለያዩ የውጭ ሀገራት የሚገኙ ዜጎቻቸው በምርጫ እንዲሳተፉ የሚያስችሉ የህግ ማሻሻያዎች ማድረጋቸውን ግን አስታውሰዋል።
9: Examples of countries where diaspora voting is currently permitted and has actually been implemented include Cabo Verde, which has allowed since 1992 for both.
8: በአሁኑ ጊዜ በተለያዩ የውጭ ሀገራት የሚገኙ ዜጎች በምርጫ እንዲሳተፉ ከመፈቀድባቸውና ተግባራዊ እየተደረገ ካለባቸው ሀገራት መካከል ከ1992 ጀምሮ ለፓርላማና ለፕሬዝዳንታዊ ምርጫ የፈቀደችውና ስድስት የፓርላማ መቀመጫዎችን በአሜሪካ፣ በአፍሪካና በአውሮፓ ለሚገኙ ዜጎቿ ሁለት ሁለት በማከፋፈል የመደበችው ኬፕ ቨርዲ ጠንካራ ስርዓት ያላትና 15 የፓርላማ መቀመጫዎችን በውጭ ለሚኖሩ ዜጎቿ የመደበችው ሴኔጋል በመሳሌነት ይጠቀሳሉ።
9: A strong system with 15 dedicated seats in the National Assembly for Senegalese living abroad.
8: በቱኒዚያም እንደዚሁ በውጭ የሚኖሩ ዜጎች በመርጫ ድምጽ እንዲሰጡ የሚያስችል አሰራር መዘርጋቱን ተመራማሪው አስተውቀዋል። ናሚቢያ፣ ኬንያ እና ጋናን የመሳሰሉ ሀገራትም በተወሰነ ደረጃ የዳያስፖራ አባላትን በመርጫ ለማሳተፍ መሞከራቸውን ጠቅሰዋል። በትውልድ ሀገራቸው በሚካሄዱ ምርጫዎች እንዳይሳተፉ ከሚያደርጓቸው ነገሮች አንዱ የጥምር ዜግነት አለመፈቀድ መሆኑን የሚናገሩ በተለያዩ ሀገራት የሚኖሩ ትውልድ ኢትዮጵያውያን እንደዚሁም ሌሎች አፍሪካውያን አሉ። ተመራማሪው እንዳብራሩት የጥምር ዜግነት የሚያስገኛቸው መብቶችም በየሀገሩ ተመሳሳይ አይደሉም።
9: A great number of African countries, roughly around 30 now, permit dual citizenship in most circumstances, which makes it easier for diasporas to maintain full time.
8: ወደ 30 የሚጠጉና ቁጥራቸው የጨመረ ያሉ ሀገራት አሁን በአብዛኛው በሕገ መንግስቶቻቸው የጥምር ዜግነትን ይፈቅዳሉ። ይህ ደግሞ ለዳያስፖራ አባላት አዲሱን ዜግነታቸውን ሳይተው ሙሉ ተሰስር እንዲፈጥሩ ቀላል ያደርግላቸዋል። ይህም ሆኖ የተወሰኑ ሀገራት አሁንም በሕገ መንግስቶቻቸው የጥምር ዜግነትን አይፈቅዱም ወይም ከበድ ያለ ገደብ ይጥላሉ። የጥምር ዜግነት የሚፈቀድባቸው በርካታ ሀገራትም ቢሆኑ የተከፋፈለ ታማኝነት ይኖራል በሚል ስጋት የጥምር ዜግነት ያላቸው ዜጎች የፕሬዝዳንትነት፣ የሚኒስትርነት፣ የፓርላማ ባለነትና ቁልፍ የጸጥታ ኃላፊነት ስልጣን እንዳይዙ ይከለክላሉ።
9: Due to concerns about divided loyalty.
8: የአፍሪካ ዳያስፖራ አባላት በየሀገሮቻቸው በሚካሄዱ ምርጫዎች መሳተፍ ይችሉ ዘንድ የወጡ ህጎች መተግበር እንዳለባቸውና ተደራሽ በሆነ የምርጫ ስርዓት ላይ መስራት እንደሚያስፈልግ ተመራማሪው ተናግረዋል። የአፍሪካ ህብረት በሰሞኑ ስብሰባው የዳያስፖራ አባላት በምርጫ መሳተፍ ከአሰራር አንጻር ሊተገበር የሚችልና የሀገሪቱ ዜጎችም የሚጠብቁት መሆኑን ጠቁሟል። በውጭ የሚኖሩ ዜጎች የምርጫ ተሳትፎም ተአማኒ፣ ተደራሽና ቀጣይነት ያለው እንዲሆን ሀገራት ቁርጠኝነት እንዲያሳዩ ጥሪ አቅርቧል። በአፍሪካ ህብረት የወጣው አጀንዳ 2063 የሀገሪቱ ዳያስፖራ አባላት በዲሞክራሲያዊና ፖለቲካዊ ሂደቶች ሙሉ ተሳትፎ እንዲኖራቸው እቅድ አስቀምጧል። የጥምር ዜግነት አሰራር በሁሉም አባል ሀገራት የሚተገበር እንዲሆን እንደሚሰራም ያመለክታል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
3: በዚህ ሳምንት ለሁለት ቀናት አንካራ ቱርኬ ላይ ተካሄደው የሰሜን አትላንቲክ የጦር ቃል ኪዳን በመጻሩ ኔቶ ጉባኤ ያባላቱ አንድነት አሁንም ያለ መሆኑን ለማሳየት ያለም እንደነበር ተንታኞች ተናግሯል። ኢራን ጋር በገቡበት ጦርነት አጋሮቻቸው ስላልተባበሯቸው ተከፍተው የታዩት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጉባኤው ሲጠናቀቅ በሰጡት ጋዜጣዊ መግለጫ ግን የሚደንቅ አንድነት የታየበት ነበር ብሏል። አንድነቱና የጦር ኃይል አቅሙን ለማጠናከር የሚታትረው የኔቶን የሁለት ቀናት ጉባኤ ማጠቃለያ ባጭሩ የቃኝ ዘገባ ሸዋዬ ለገሰ አጠናቅራለች።
10: ከትናንት በስቲያ ረቡዕ ዕለት የተጠናቀቀው አንካራ የተካሄደው የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ጉባኤ የተጀመረው ማክሰኞ ዕለት ነበር። ከጉባኤው አስቀድሞ የኔቶ ዋና ጸሐፊ ጀነራል ማርክ ሮት የዚህ ሳምንቱ ጉባኤ የጦር ትብብሩ በጋራ ባጋጠመው የደህንነት ተግዳሮት ላይ አተኩሮ እንዲሰራ ደክመዋል። በተለይ ከኢራን ጦርነት ጋር በተገናኘ በዩናይትድ ስቴትስ እና አውሮፓ አጋሮቿ መካከል የሻከረው መስተጋብር የኔቶን ህብረት ፈትኗል። በጉባኤው መጀመሪያ ስለ ስብስቡ የአንድነት መንፈስ የተጠየቁት ማርክ ሮት ስፔንና ትራምፕን ጨምሮ 32ቱም ተሰብሳቢዎች በመቀራረብ ለመከራከርና ለመወያየት ተገኝተዋል ሲሉ ተደምጠዋል።
11: እንከራከር፣ እንወያይ። መሪዎች እንዲያ ሲያደርጉ ሰግቼም ፈርቼም አላውቅም። ዛሬ ደግሞ በዚህ አዳራሽ ስፔንና ፕሬዚዳንት ትራምፕን ጨምሮ 32ቱም ይገኛሉ። በተለይ ደግሞ ፕሬዚዳንት ትራምፕ ዛሬ የክርክሩ ማዕከል ነበሩ። ውይይቱ ሲጀመር ነው ያነሱት። በጣም ግልጽ ነበሩ። በሁሉም ጉዳዮች ከፍተኛ የአንድነት መንፈስ ነበር። ይህ ደግሞ ከዋናዎቹ ጉዳይ በላይ ነው። ጉዳዩ ስለዚህ ጥምረት ምንነት ሲሆን፣ ያ ማለት ደግሞ የመከላከያ ጥምረት ነው። ራሳችንን ስለመከላከል ነው።
10: የኔቶ አባል ሀገራት በያዝነው ሳምንት ለሁለት ቀናት ወደ ተካሄደው ጉባኤ ያመሩት ትብብራቸውን ያፈረከረኩ ክስተቶች ዓለምን እያተራመሱ ባሉበት ወቅት ነው። ትራምፕ ከኢራን ጋር ጦርነት ገጥመው የአውሮፓ ተባባሪዎቻቸው ከጎናቸው እንዲሰለፉ ደጋግመው ጠይቀዋል። አዎንታዊ ምላሽ ግን አላገኙም። ይህ ደግሞ ከፍተኛ ቅሬታ እንደፈጠረባቸው በተደጋጋሚ አመላክተዋል። በጉባኤው መጀመሪያ ላይም ይህንኑ ነው የገለጹት።
11: በኔቶ ደስተኛ ያልሆንኩበት ምክንያት በአንደኛ ደረጃ የመንግስት ሽብርተኝነት ይሄው የኢራን ፍልሚያ ላይ ስላረዱን ነው። በችግር ጊዜ ከጎናችን ይሆናሉ ወይ በሚል እየፈተንኳቸው ነበር።
10: በዚህ ሐላ በቁም ትራምፕ በግሪንላንድ ጉዳይም ከኔቶ አባል ሀገራት ጋር የገቡበት ዝግብ እንዳልተፈታና እሳቸውም አቋማቸው እንዳልቀየሩ ነው የጠቆሙት። የዴንማርኳ ጠቅላይ ሚኒስትር ግን ትራምፕ ያሉትን ወደ ጎን በመተው ዛሬም ግሪንላንድ የሀገራቸው ግዛት አካል እንደሆነች በይፋ ተናግረዋል።
11: ትናንት የዩናይትድ ስቴትስ ፕሬዚዳንት የተናገሩትን ሰምቻለሁ። እንደሚመስለኝ ይህን ጉዳይ በተመለከተ የአሜሪካ አቋም እንዳለመታደል ሆኖ በጣም ግልጽ ነው። የኛ አቋም እንዲሁ ከመጀመሪያው ጀምሮ ተመሳሳይ ነው። ግሪንላንድ በርግጥም ለሽያጭ አትቀርብም።
10: በዚህ መሃል ግን የኔቶ አባል ሀገራት የመከላከያቸውን አቅም ለማጠናከር ለዘርፉ የሚያውሉትን በጀት ከፍ እንደሚያደርጉ ቃል እየገቡ ነው። የድርጅቱ ዋና ጸሐፊ ዋሽንግተን ድረስ በመጓዝ የአውሮፓ ሀገራት የመከላከያ በጀታቸውን በከፍተኛ መጠን ማሳደጋቸውን በሰንጠረዥ ሳይቀር አቅርበው እስከ ማስረዳት ደርሰዋል። ጀነራል ማርክ ሩት ያደረጉት የማግባባት ጥረትም ውጤት እንዳመጣ ከጉባኤው በኋላ ትራምፕ ለጋዜጠኞች በሰጡት አገም ጠቀም አይነት መግለጫ በጉባኤው ላይ የሚያስደንቅ ያሉት አንድነት ነበር ሲሉ አረጋግጠዋል።
11: እንዲህ ያደረጉት በጉባኤው ላይ የሚደንቅ አንድነት ስለነበረ ነው። እናም ሀገራት እቅዶቻቸውን በተቻለ ፍጥነት ተግባራዊ እንዲያደርጉ እጠይቃለሁ።
10: ትራምፕ ምንም እንኳን የአውሮፓ ሀገራት የራሳቸውን የጦር መሳሪያ የማምረት አቅም እንዳላቸው ቢገልጹም ሁሉም የአሜሪካን ምርቶች የሚፈልጉት የተሻሉ ስለሆኑ ነው ይላሉ።
11: የአውሮፓ ሀገራት የራሳቸውን ይገነባሉ። በዚህ ደግሞ የአሜሪካ መሳሪያ ዋነኛው ተጠቃሚ ነው። የመከላከያ ኩባንያዎች አብዛኛውን የየራሳቸውን መሳሪያ ይሰራሉ። የአሜሪካ መሳሪያ የሚፈልጉበት ምክንያት ደግሞ የተሻሉ ስለሆኑ ነው። የሌላ ጥያቄ አይደለም። እኛ ከዓለም ምርጡን መሳሪያ እንሰራለን።
10: በአንካራው ጉባኤ ማጠቃለያ ላይ የኔቶ አባል ሀገራት ለሁለት ቀናት ባደረጓቸው ውይይቶች ለዩክሬን ድጋፍን ማጠናከርን ጨምሮ በተለይ የጋራ የመከላከያ አቅምን ማጠናከር ላይ አንድ አቋም እንዳላቸው ያረጋገጡበትን የጋራ መግለጫ አውጥተዋል።
3: ሸዋዬ ለገሰ። ዜና መጽሔት በዚሁ ተጠናቀቀ። አሁን ደግሞ የፊታችን እሁድ ከሚተላለፈው ሳምንታዊው የውይይት መድረክ ዝግጅታችን የተወሰነውን እናስደምጣችሁ። በኢትዮጵያ ሀገራዊ ምክክር ሊደረግ ጥቂት ቀናት ቀርቷል። ከተለያዩ የአገሪቱ ክፍሎች በምክክሩ ላይ ይሳተፋሉ የተባሉ ከ4000 በላይ ተወያዮች አዲስ አበባ ከተማ መግባታቸው ተገልጿል። ምክክሩ በአንድ በኩል ላለፉት አያሌ ዓመታት ስር የሰደዱ ትርክት ወለድ ግጭቶች፣ የፖለቲካ ልዩነቶች፣ ህገ መንግስታዊ ጥያቄዎች፣ የኢኮኖሚና መዋቅራዊ ጥያቄዎችን በጠረጴዛ ዙሪያ ለመፍታት ያስችል ይሆን ተብሎ ተስፋ ተጥሎበታል። በሌላ በኩል ከአገራዊ የምክክር ኮሚሽኑ አመሰራረት ገለልተኝነት ጥያቄ ማስነሳቱ፣ የትግራይ ክልል አለመሳተፉ ብሎም ነፍጥ አንስተው በተለያዩ የአገሪቱ አካባቢዎች ከመንግስት የጸጥታ ኃይላት ጋር እየተፋለሙ የሚገኙ ታጣቂዎች የምክክሩ አካል አለመሆናቸውና አካታች አለመሆኑ የአገሪቱን ሁለንተናዊ ችግሮች በዘላቂነት ለመፍታት ምን ያህል ያስችላል የሚል ጥያቄም አጭሯል። የኢትዮጵያ አገራዊ ምክክር የመጨረሻው ምዕራፍ ከተስፋ ባሻገር በሚል ርዕስ ከተሰናዳው ውይይት የተቀነጨቡትን እናስደምጣችሁ።
12: ማልፍ ታሪክን ልንሰራ እነሆ ነው። ይሄ የምክክር ኮሚሽን የተሰጠው ኃላፊነት አለ አይደለ? ባለፉት 8 ዓመታት ውስጥ ሰላም ሚኒስቴር፣ የድንበር ኮሚሽን ተብለው ተፈጥረው እንደገና ከስመዋል። የሰሩት ታሪክም የላቸውም፣ ስማቸው ግን አለ። አሁን ስም ብቻውን ዋጋ የለውም ተግባር ከሌለው። ስለዚህ የምክክር ኮሚሽኑ ጥረት አድርጓል። ብዙ ታታሪ ሰው ምሁራን፣ ባለሙያዎች ለፍተውበታል። ለስኬት መድረስ አለበት። የራሳችን ተወካይ ይመጣዋል። ኦፍኮርስ ሙሉ በሙሉ ባይሆንም እነዚህ የሚወክሉ እዛው የሚገኙ ሰዎች መኖራቸውም ለአድማጭ በጣም ግልጽ መሆኑ ስላለበት ይህንን ዴታው ሁሌ ኤቢሲ የምንለው አኪሬት ባላንስ ክሬዲብል መሆኑ ስላለበት እሱን ተከትሎን ብንሄድ
13: ፈሬና ያሉት አንጻራዊ ሰላም ከምን አንጻር ነው አንጻራዊ ሰላም ያለው ኢትዮጵያ ውስጥ? አብይ አህመድ በስልጣን ወደ ስልጣን የመጣ ጊዜ ነው ወይንስ ከየትኛው የኢትዮጵያ ጊዜ ጋር ተነጻጽሮን አንጻራዊ ሰላም ያለው?
12: ዘላቂ መፍትሄም ለማምጣት የሚያስችል በሂደቱም ደግሞ ኮሚሽኑም የራሱን ቅቡልነት የሚያስገኝ ተአማንነትን የሚያተርፍ ስራ ሰርቷል። ከዚህም የተነሳ ኢትዮጵያውያን ከኮሚሽኑ ከማጠቃላዩ ምዕራፍ አንዳች ነገር ተስፋ እንዲያደርግ፣ ችግሩ ይፈታል፣ አንድ አዲስ ነገር በኢትዮጵያ ፖለቲካ ምህዳር ውስጥ አዲስ የፖለቲካ የታሪክ አድማስ ሊመጣ ይችላል የሚል
13: አንደኛ የመንግስት ሆደ ሰፊነት አለመኖር መንግስት ነገሩን ሶልቭ ለማድረግ አስቀድሞ ባለመጣሩ መጨረሻ ላይ ጭንቅ ሲደርስበት ኮሚሽን ያቋቁማል። ግን ያንን ቀደም ብሎ መንግስት ገና ጥያቄው ሲነሳ ኑንውያ አሁን ለምሳሌ የአማራ ክልልም ይሆን የኦሮሚያ ክልል ጦርነት ብሎም ደግሞ የትግራይ የተደረገው ጦርነት እኮ በጠረጴዛ ዙሪያ መፍታት ነገሩ እዚህ ሳይደርስ እነዛ ሰዎች አናግሩን ነጋገር በተለይ የአማራ ክልል በተለይ ስንትና ስንት ሰላማዊ ሰልፍ ወይ ስንትና ስንት ሙከራዊ ተደርጓል። ይሄ
12: እውነት ለመናገር ኢትዮጵያ ውስጥ ታርቀው የሚታገሉ አሉ። ኢቭን የምክክር ኮሚሽኑ አማራ ክልል እንኳን በመቼ ነው ያደረገው? አጀንዳ የተበሰበው የት ላይ ነው? አሁን በእያንዳንዱ ወረዳ በደንብ ወርዷል ወይ? ተወካይ እየተላከ አይደለም ወይ? ተወካይ መንገድ ላይ እየተሳደደ አልነበረም ወይ? ኦኬ፣ በተለያየ ማሊያ ቀይሮ አይደለም ወይ እየተንቀሳቀሰ የነበረው? ተወካይ ነው ለመወያየት ወይ የወረዳው ሲመለመል የነበረው? በየወረዳው ሲንቀሳቀስ ወደ ክልል ከተማ ወይም ወደ ዞን ወረዳ ለመወያየት ሲሄድና ሲመለስ የነበረው ሰቆቃ እንዴት ነበረ? ያ እነዛ ሰዎች እውነተኛ የህዝብን ፍላጎት ለማድረስ ነው ወይ የሄዱት?
3: ተምራት ዲንሳ የመራው ሙሉ ውይይት የፊታችን እሁድ ከዓለም ዜና ቀጥሎ ይቀርባል። እንድታደምጡት ኮዲዩ ተጋብዛችኋል። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ከ45 ላይ ያመለክታል። በቀጥታ ወደ ወጣቶች አለመሰናዶ ነው የምንሻገረው። ብዙዎቻችን የመረጃ ሰጪ መተግበሪያዎችን ወይንም አፕሊኬሽኖችን ልንጠቀም እንችል ይሆናል። በተለይ ወጣቶች እንደ ቻት ጂፒቲ መሳሰሉ መተግበሪያዎችን አዘውትሮ ይጠቀማሉ። ነገር ግን አጠቃቀም ላይ የተለያዩ ጥያቄዎች ሲነሱ ይስተዋላል። የመረጃ ሰጪ መተግበሪያዎች የንባብ ባህልን እያዳከሙ ይሆን? የሐዋሳዋ የዝምታ ሰባሪ አዳጊ ሴቶች ዘጋቢ ትንቢት ሰውነት በዚህ ርዕሰ ጉዳይ ላይ ሁለት ታዳጊዎችን አከራክራለች። አብረን እንከታተል።
14: የወጣቶች ዓለም
15: ጤንስ ጥልኛ አድማጮች፣ ለብዙዎቻችን የመረጃ መተግበሪያ ወይም ደግሞ አፕሊኬሽን አዲስ ነገር አይደለም። በተለይም ደግሞ ወጣቶች እንደ ቻችቪቲ የመሳሰሉ የመረጃ አፖችን ይጠቀማሉ። ነገር ግን እነኚህ አፖች አጠቃቀም ላይ የተለያዩ ጥያቄዎች ሲነሱ ይስተዋላሉ። አንዳንዶች መተግበሪያዎቹ በቀላሉና በፍጥነት የምንፈልገው መረጃ ስለሚሰጡን ጊዜያችንን በአግባቡ ለመጠቀም እንደሚያስችል ይናገራሉ። ሌሎቹ ደግሞ ወጣቶች ጥልቅ የሆነ የንባብ ባህልን እንዳያዳብሩ ያደርጋሉ ሲሉ አስተያየታቸውን አንጸባርቃሉ። በዛሬው የዝምታ ሰባሪ አዳጊ ሴቶች ዝግጅታችን የመረጃ መተግበሪያ ወይም ደግሞ አፕሊኬሽን ላይ ከወጣቶች ጋር ሐሳብ የምንለዋወጥ ይሆናል። ለውይይቱ ሁለት ወጣቶች እዚህ ይገኛሉ። ውይይታችንን በትውውቅ እንጀምራለን። እኔ ትንቢት ሰውነት እባላለሁ፣ የ11ኛ ክፍል ተማሪ ነኝ። እናንተስ?
16: እሺ፣ ስሜ ሄዋን ብሩክ ይባላል፣ የ12ኛ ክፍል ተማሪ ነኝ።
17: እሺ፣ ስሜ ሊዲያ ተስፋ ይባላል፣ እኔም የ12ኛ ክፍል ተማሪ ነኝ።
15: መልካም። በቅድሚያ ሁለታችሁም ለውይይቱ ፈቃደኛ ስለሆናችሁ አመሰግናለሁ። ምን አይነት መረጃ ሰጪ አፖችን ትጠቀማላችሁ? እስቲ ውይይታችንን በዚህ እንጀምራለን። ሊዲያ?
17: እሺ፣ ያው እንደምፈልገው ነገር አብዛኛውም ጊዜ ቻጂፒቲ እና ጂሚናይ እጠቀማለሁ። ሰመሪ ከፈለኩኝ ቻጂፒቲን፣ ዲፕ ደግሞ እንዲገባልኝ ከፈለኩ ጂሚናይን እጠቀማለሁ አብዛኛውም ጊዜ።
15: እሺ ሄዋን፣ አንቺስ ምን አይነት አፖችን ትጠቀሚያለሽ?
16: እኔ አልሞስት ኦፍ ዘ ታይም ኤአይ ነክ አፕሊኬሽኖችን እጠቀማለሁ። ልክ እንደ ጄሚናይ፣ ቻት ጂፒቲ፣ ጋውዝ፣ ዲፕሲክ የመሳሰሉትን እጠቀማለሁ። ግን በብዛት ቻት ጂፒቲ ላይ አዘወትራለሁ። ትምህርታዊ ነክ የሆኑ ነገሮችን፣ ሪሰርቾች፣ ሪፖርቶች፣ አሳይመንት፣ የቤት ስራዎችንም ሊሆን ይችላል። አንዳንዴ ደግሞ መጽሐፍ ላይ በጣም ዋይድ የሆነ ዩኒት ካለ እሱን ከቨር ማድረግበት ታይሙ ከሌለኝ ያንን ለሱ በመላክ ሰመራይዝ አድርጎልኝ አሳጥሮ በዛውም ደግሞ ሞር ጥያቄ ሰርቼ በዛ ነገር ላይ ፐርፌክት ለመሆን ጥያቄ ማውጣልኝ በማለት ጥያቄዎችንም እያስረዳኝ እያብራራልኝ መልስ ይልክልኛል። በብዛት ቻጂፒቲ ያዘወትራለሁ።
15: መልካም። አብዛኛውን ጊዜ ምን አይነት መረጃዎችን ለማግኘት ነው እነዚህን አፕሊኬሽኖች የምትጠቀሙት? እና በምትጠቀሙበት ጊዜ የምትፈልጉትን መረጃ ለማግኘት ምን ያህል ያግዟቸዋል? ሊዲያ?
17: እሺ፣ ያው ተማሪ እንደ መሆኔ መጠን አሳይመንቶች ሲሰጡኝ እንደገና ደግሞ አጥንቼ ከዛ ጥያቄ ከፈለግኩኝ ጥያቄ እንዲያወጣልኝ ፍላሽ ካርዶች እንዲሰጠኝ እጠቀማለሁ ማለት ነው። ኢፌክቲቭ ለሚለው ሙሉ ለሙሉ ኢፌክቲቭ አይደለም። ኢቨን ከቻጂፒቲ ስር ራሱ እኔ ሙሉ ለሙሉ ኢፌክቲቭ አይደለውም፣ ሪስክ የሆነ ነገሮችን አጠይቁኝ፣ ቼክ አድርጉ የሚል ጽሁፍ አለ። እዛ ሙሉ ለሙሉ ኢፌክቲቭ አይደለም ሪፈር አደርጋለሁ ማለት ነው።
15: እሺ ሄዋን አንቺስ ምን አይነት መረጃዎችን ለማግኘት ነው የምትጠቀሚው እና ምን ያህል መረጃዎችን ለማግኘት ያገዝሻል?
16: ያው እኔ ደግሞ ተማሪም እንደመሆን ይመጣን ትምርታዊ ነክ የሆኑ ነገሮችን ቀደም እንዳልኩሽ ሰመራይዝ ለማድረግ አንዳንድ የሳይንስ የማትስ ፕሮብሌሞችን እሱን ሶልቭ ለማድረግ ያልተረዳዋቸውን ጥያቄዎች እንዲያስረዳኝ ሞር እንዳውቀው እና ደግሞ ያው ሪሰርቾችን ምናምን ለመጻፍ እና ደግሞ ያው ክሬቲቪቲ ላይ ለምሳሌ አሁን እኔ ሳሊ እንደመሆን ይመጣል ስልስልስል ከለር ሊሆን ይችላል መመርጣው ኦር ደግሞ አይዲያ ሊሆን ይችላል እሱን ግራ ከገባኝ እሱን በማማከር አንዳንድ አይዲያዎችን ከሱ ላይ አገኛለሁ። ማናቃቸውን ላንጉዌጅ ሊሆን ይችላል ትራንስሌት ያደርጉልናል ፕላን ማውጣት ላይ ሊሆን ይችላል አንዳንድ ደግሞ ፐርሰናል ሊሆኑ ከራሴ ጋር የተገናኙ ንግግሮችን ከአይጋ በማድረግ ያው አንዳንዴ ሪላክስ ለማድረግም ተጠቀምበታለሁ። እና ኢፌክቲቭ ነው ላልሽውም ደግሞ በደንብ ኢፌክቲቭ ነው። ያንን ሰው በሚጠቀሙበት ጊዜ ታይማችንን ሊሆን ይችላል ጊዜያችንን ኢነርጂያችንን ይቆጥብልናል እና ይፈልግነውን ነገር ደግሞ አሳጥሮ አጠር ያለ መልስን ይሰጠናል። እና ኢፌክቲቭ ነው ብዬ አስባለሁ።
15: እነኚህ መረጃ ሰጪ አፖች ላይ የተለያዩ ጥያቄዎች ሲነሱ ይስተዋላሉና ቀደም በመግቢያ ላይ ለመጥቀስ እንደሞከርኩት አንዳንዶች መረጃውን የማግኘት ሁኔታ ያቀላል ይላሉ ሌሎቹ ደግሞ የማንበብ ሁኔታን ያዳክማሉ ብለው የሚከራከሩም አሉ። እነዚህ ሁለት ሐሳቦች ላይ የእናንተ አስተያየት ምንድነው ሊዲያ?
17: እሺ ያ ተቀማለሁ ግን ደግሞ ሙሉ ለሙሉ ይጣቀማል ብዬ አላስብም ላይክ እንደውም ጉዳቱ ያመዘናል ብዬ ነው ማምነው እኔ ላይክ የማንበብ ለምድን ይጎዳል ተማሪ ከማንበብ ይልቅ እንደውም አሁን ላይ ስልክ ይዞ ገብቶ በኤአይ ፎቶ አንስቶ መስራትን እየለመደ ነው ያለው እዛ አይምሮአችንን እየተቆጣጠረው ነው ያለው ብዬ አስባለሁ። እንደገና ደግሞ እኛ እንደውም አሁን ትልቅ እድሜ ላይ ሆነን ነው AI እንደዚህ እየተስፋፋ ያለው ማለት ነው። ግን አሁን ትንንሽ የሆኑ ልጆች ከአንደኛ ከሁለተኛ ክፍል ያሉ ልጆች ላይ አሁን በዚህ ታይም AI ተስፋፍቷልና ሶ በዚህ እድሜያቸው ጀምሮ AI ላይ ዲፔንደንት ከሆኑ ምንም ማድረግ ነው የማይችለው ወይ ማንበብም አይችልም ለመደውም ወይ እንዳይከፍል ኢኮኖሚያችንም አይፈቅድም ለዛ ሙሉ ለሙሉ እንዲቆጣጠረን እያደረገ ነው ማለት ነው። እንደገና ደግሞ ሪሰርቾች ምናምን ሲሰጡን ሄደን ስናይ ምንድነው ሄደን አሁን ቦታው ላይ አሁን ስለ አግሪ የሆነ ሪሰርች ከተሰጠኝ አግሪካልቸር የሆነ እርሻ ቦታ ሄጄ ከማየት ይልቅ ምንድነው እየተደረገ ያለው አሁን AIዎች AI ላይ እየተጠቀምን ያለ ነው ሶ በእንደዚህ አይነት ነገር እየጎዳን ነው ማለት ነው። መጻፍ ሪፈርስ እናደርግ የሆነ ትንሽ ነገር እንኳን ብንጠየቅ ከመጻፍ ሲሆን እሷን ትንሽ ነገር እንኳን ለመፈለግ ስንሄድ ብዙ ቀጥን ይዘን ነው የምንወጣው። ነገር ግን አሁን AI በመንጠቀምበት ጊዜ የሆነ ነገር ስጠይቀው መልሱን ቀጥታ መልሱን ነው የሚሰጠን። ለዛ እየደከመን ነው ያለ ነው ማለት ነው። ጭንቅላታችንም IQ-አችን ከአያቶቻችን ጋር ሲነጻጸር ራሱ እነዚህ AI-ን ከሚፈጥሩ ሰዎች ጋር ራሱ ስንነጻጸር IQ-አችን low ነው። ሶ AI የሚፈጥር ትውልድ ሳይሆን AI ምን ተጠቀም ትውልድ ነው የሆነን ያለ ነው። ለዛ የጎዳን ነው ብዬ አስባለሁ በብዙ መንገድ።
15: ጥሩ አንቺ ሲዋን እነዚህ ሁለት ሐሳቦች ላይ ምን አይነት አስተያየታለሽ?
16: በእኔ በኩል ጉዳታቸው ያን ያህል አሳሳቢ ነው የሚል እምነት የለኝም። ምክንያቱም በዲጂታል መሳሪያዎች አዳዲስ የንባብ አይነቶችን እንደ ኢመጻፍት እና የድምጽ መጻፍትን አዎንታዊ አበርክቶ አላቸው ብዬ አምናለሁ። በአሁን ወቅት ከህትመት ዋጋ ጋር የተያያዘ መጻፍት ማግኘት በጣም ከባድ ነው። ግን በሞባይል ስልኮቻችን እንዲሁም ታብሌቶቻችን ላይ በሺ የሚቆጠሩ መጻሕፍትን በኪሳችን መያዝ የምንችልበት ዘመን ላይ ነው ያለ ነው። በዲጂታል ፎርማትም ገዝቶ ለማንበብ አፋጣኝ መፍትሄ ይሰጣል ብዬ አስባለሁ። በዚህም የምንገለገለው መረጃ ለማግኘት ብዙ መልፋት መውጣት መውረድ አይጠበቅብንም። ለዚህም መተግበሪያዎች ሙሉ ለሙሉ ጠቀሜታ አላቸው እላለሁ። ያን ያህልም ጉዳት አለው ብዬ አላምንም። ያው
15: መልካም ሁለታችሁም የየራሳችሁን ሐሳብ አንጸባርቃችኋል። ወጣቶች ሙሉ ለሙሉ እነዚህ አፖች ላይ ጥገኛ መሆን አለባቸው ወይ እንዴት ነው ቢጠቀሙት ጥሩ የሚሆንላቸው ትላላችሁ? ሊዲያ
17: እኔ እንደውም በቃ የሆነ ሪሰርች ወይ ደግሞ የሆነ አሳይመንት ሲሰጠን ምንድነው ያለን ያለ ነው በኤአይ ሰራ በዚህ ሰራለው በቻጂፒቲ ሰራለው በዲፕሲክ ሰራለው ያለን ፕላን ኤአችንን ላይክ የሆነ ነገር ሲሰጠን ቀጥታ ምናስበው እንዴት በኤአይ ሰርች እንደምናደርግ ነው። ግን እኔ ምን ብዬ አስባለሁ ፕላን ቢያችንን ኤአይ ብናደርገው ብዬ አስባለሁ። ላይክ የሆነ ሪሰርች የሚሆን ነገር ሲሰጠን ከመጻፍ ታገላብጠን ወይ ካጣን ወይ ደግሞ ፈልገነው ካጣን ወይም ደግሞ መጻፉም ከሌለ እንደ ፕላን ቢ ኤአይን بنጠቀም በያስባለሁ እና ደግሞ በቃ ራሳችንን ኮንትሮል ማድረግ የሆነ ነገር سنጠየቅ ቀጥታ ኤአይን ሳይሆን ወይ ጭንቅላታችንን ወይ ሳውን ወይም ደግሞ ሄደን ራሳችንን بنናይ ብዬ ነው ማስበው ከመጻፍ ስናነ በብዙ ቀጥን ይዘን ስለምንወጣ ሞሮፍ ከመጻፍ ትጋር ቁርኝነታችንን بنጨምር በያስባለሁ
18: እሺ ሂዋን አንቺስ ምን ታያለሽ ሙሉ ለሙሉ ጥገኛ መሆን አለባቸው ወይስ በምን አይነት መንገድ ቢጠቀሙት ጥሩ ይሆንላቸዋል ታያለሽ
16: እንዴት መጠቀም አለባቸው ለሚለው ደግሞ ያመዛዘኑ ያው ቀልጣፋ ፈጣን እንደመሆኑ መጠንም ልክ መሆኑን ያረጋግጥን ትክክለኛ መልስ መስጠቱን ቼክ በማድረግ በያመዛዘኑ መጠቀም አለብን በያስባለው ያው ሙሉ ለሙሉ ከዛ ነገር ጋር አታችድ ሆነን ሳይሆን ግማሽ በራሳችን የማንችላቸውን ላይክ ከኛ አቅማችን በላይ ሆኑ ጥያቄዎችን ሊሆን ይችላል አቅማችን በላይ ሆኑ ነገሮችን AI በመጠቀም ላይፋችንን ማቅለል እንችላለን በያስባለው እና ያው አታችድ መሆን የለባቸውም ስል ላይክ ቀደምሷ እንዳለች ያው ፈተና ላይ ሊሆን ይችላል አሳይመንቶችንም ለመስራት ሊሆን ይችላል ለሁሉም ነገር ChatGPT ኦር ደግሞ እነዚህ AIን በጣም አዘውትሮ የሚጠቀሙ ሰዎች ያው ጉዳት አለው ሶ ያንን ጉዳት ለመቀነስ በራሳቸው ሞር ቢጠቀሙ ChatGPTን ጥቅሙን ጠቃሚ ፓርቱን ቢጠቀሙበትና ለማጥናት ቢጠቀሙ አጥንተው ቢገቡ በራሳቸው ቢሰሩ በያስባለው የራሳቸውን እውቀት እንዲጠቀሙበት እንዲረዳቸው አድርገው ፖዚቲቭ ፓርቱን መጠቀም ይችላሉ የAIን በያስባለው
17: እሺ በተጨማሪም እንዴት እንጠቀማለን አጠቃቀማችንን በሚለው ላይ ራሱ ChatGPT ነው ወይም ደግሞ ራሱ ምን እንጠቀማውን AI ሴት ማድረግ እንችላለን ራሳችን ማለት ነው እንደዚህ አድርገ ሁሌ ሲጠይቀ ወይ ቀጥታ ጥያቄ ማውጣልኝ ከሆነ ከነመልሱ አትስጠኝ ቆይ እኔ ሞክሬ ስሰጥ ቼክ አድርግልኝም ብለን ራሳችን ሴት ማድረግ እንችላለን AIውን ማለት ነው ሶ ግዴታ ከሆነብን ሴት ብናደርግ በያስባለው AI
18: አድማጮቻችን የመረጃ ሰጪ መተግበሪያ ወይም ደግሞ አፖችን ከመንባብ ልማድ ጋር እንዴት ይታያሉ በሚለው የተዘጋጀው ውይይት የተከታተላችሁትን ይመስል ነበረ። የውይይቱ ተሳታፊዎችን ወጣት ሊዲያ ተስፈይንና ወጣት ኢማን ብሩክን በአድማጮች ስም በማመስገን የምሰናበታችሁ ትንቢት ሰውነት ነኝ። ደህና ቆዩን።
3: አድማጮች ስርጭታችን ሊደመደም ጥቂት ደቂቃዎች ይቀሩታል እስካሁን ስርጭቱን በመምራት አብራችሁ ቆዩት ማንተጋፍቶ ስለሽነኝ እናንተም አብራችሁ በመቆይታችሁ ከልብ አመሰግናለሁ። ምሽቱን የዓለም ዋንጫ ስፔን ከቤልጅየም ጋር ተጫውታለች ከሁለት ሰዓት በኋላ ማለት ነው። በትላንትናው ዕለት ደግሞ ፈረንሳይ ሞሮኮን አሸንፋ 2-0 ወደ ግማሽ ፍጻሜ ገብታለች። መልካም ምሽት መልካም ቆይታ ተናስተልኝ።